ወደዮም ወትምግቦም ግልምባር ለሐራ ከም ረምዝ መድህናይ ከመጽ ወትምግቦም ከም ነበር ወግል ዘምቦም ከም መይት ላትሐብር ከመት እጅማዕከም ወደግሎ ከም ሰልሁማ ሙሉክ ለነሶም ለሐራዎም ከም ምን ገበይ ረባዕ ለዋጠው ከም ረአው ወረቢ ኩሉ ወቅት ግል ኣድርሶም ወግል ለርእዮም ገበይ ለየጣ ተለሳ ልሓት ወበግለት መራሕሎ ውጅብ ኩሉ ምሉክ ንነሶም ንሓርቦም ከም ይነፍዕዎም ከም ሰልሁማ ቁዳት ከም ወዳግሎም ከም ሰልመክ ስሌማን ወጀድዑን ወሸምሹን ወብዕዳም እሊ ኩሉ ረቢ ሜርሓይ ከምላትሓዝዮም ወመድሕናይ ግለርእዮም ወኩሎም እትሉ ዝሓብሮ ክምዕለው እትሉ ኩሉ ሕርያን ረቢ እግልሕረው ወለገበየ መድሕናይ ለመጽእ ግልድን የልእንግፍ እግሊ ኣእምሮ ወኩሉ ለገቢ ላዕላ ሙሉ እግል ሓብር ለዓላማት ክምቱ እግና ኣእምር ቀጥብ ውላድ ቃማት እላ ንሰማዕ ኩሉ እግና ሓብሬ ወኣምራት ናይ ገበይ ረቢ ገበይ ረቢ ግን ሓጥጥ ግል ዶል ገበይ ረቢ ንጸብጥ ለሓያት ናይና ማዕነት ወሃደፍ ወጠምጣም ክምረክብ ወገበይ ረቢ ለየጣታ ለራትዓት ወህቱ ግና ተኸልቅየና ሰኔትና ለኣምር ሕርያን ግን ንሕሬ ወገበዩ ግን ንይጊስ ወመነገ ኣብወ ለቤት ኩሉ ግና ለውጥ ለትሓብረና ኣድጋማታ ክንተሰምዓና እትመዓል ግናውዕላ ወኩሉ ወቅት ግን ንፍቀጣ ንድፋነየኩም።